야야 산한다 말벌 장동은 손장진 때 절기게 산할래 하라고 우티가 날후에 허르구임돌단 비든 신의 자말 아셨 비든 틈태 절근다 에이 이군이 성사 로소 이너가 들지 이두가 무릉공 공민은 무지하 양살 공민은 톱투슨 아흔 발발 두가 지니기득이 발발 만에 어스트레베트 대자 두심을린 보시할 때 그 시실기인 뜻내 니근나 두슨 낙신 두거진 텐트백돌 우드르브레 샤메게 떨탓 우린 두근 암나상가 밀리지 흥나산 산주와드지 백돌 올자기주 산뜨기 발바시 올세인 오실 소홀라긴 돌탓 사갈회 하나잡지 벤슛 이노다 이르밍온 공명시 미니 어떻게 잘 자샷 아대간 올지지 발호요 신이 왔죠 신이 돌아 시 왔죠 아대간 잘했는데서 몰라 시변 응불이 비변 두거진이변 걸어볼리일벅 이기야부틀 우치치 유부이부긋 순전하일인 스틀리에발라발 할부치베갓 하일 올 시르그니일앗 허튼홀에게 소소빅 에르가지발나긋 문우게 상사 들어서 국민이흑뜨 다트람바일바이 노소게테고 누나란 아수리 샤가버 켈림베나 이르메랑게 악투겐 일건 너것 주강 하글랏 운낭 일득 아바가임베나 그 이구나 노소게 발발 국민 이거 이틀어히 세훈에 느그나갓 따트라 십심비실부이 энэ үгийн хэлэгтнээс улаар хүмүүс энийг хэлдэг. Эрхмийн хүний үг бол яг таарнаг. Гагшаа миний хэлгэн боллааг бол сүн жанжин болбол баны багтааны үг юу гэсний бол би ийж мэднэ. Ээ тэнд хүснээс улаар тэрт нь хэлшгүй юм ий даа гэн. Нуусуу юм буя. Тимаран төргөн ошаад харин зүгөөж ин ахтайгаа залгаад зөвлөл бол явдал осор бүтгүү гэсэн үг байгаа. Энэ үгийн сонсоод лүби тэрүүдэд гараа сэж хэлж байна. Болвэ. Бийн ширгийн багшаан явуулвэ.